ለፊት ለፊት ለመሰሰድ ለመሰሰድ ተሰሰብ ሹክደክ ሲሞኑን ሽማግሌ ከራባው ጉዳሽ ለስምሽ ሞሪታኒያ ወይ ነው አሁን በሽ ገዚ ራዲያ ከዋህ